ኮነሙ ማወይሙ መጀመይሙ ምስኩ ኮነሙ ማሚውናው ከስያዋተ ታ አፍሪዛው ወቱ ሚሆ ለጀመ ፍራ ወቱ ሚሆ ያት ያራደ ሳውዲ አኒ ማኛ በጋው ዘጭራቴ ሳውዲ አኒ ማኛ ወተ ወዲያው ወቱ ሚሆ አማማዲያ በፍራ ወቱ ሚኛ ማሚዮ ያዚዛጃኒ ማኛ ያክራ ማወውራቴ አውራደ በያግሪ ቢያም ወብያዲ ወጽያቋ ሶሪ አውራደ በያግሪ ቢያም ወብያዲ ወጽያ ሽባውራደ ወጽ